መንፈስ ቅዱስ ናይ ኩሉ እምነትና መሰረት ስለ ዝኾነ ንውኡ እንተዘይኮይኑ ነቲ ኣብ ኣምላኽ ዘሎ ሓደ እኳ ዝፈልጦ የልቦን። እዚ ንእግዚኣብሄር ዝገልጾ መንፈስ ኣምላኽ እምበኣር ንክርስቶስ ነቲ ቓሉ ነቲ ህያው ንባቡ የፍልጠና። እቲ ብነቢያት ገይሩ ዝተዛረበ መንፈስ ንቓል እግዚኣብሄር ኣቦ ከም ንሰምዕ ይገብረና። ነቲ መንፈስ ብቐንዱ ግን ኣይንሰምዖን ኢና። በቲ ንቓል ኣምላኽ ዝገልጸልና ንኣና እውን ብእምነት ንምቕባሉ ዘኽእለና ምንቅስቓሱ ኢና ክንፈልጦ ንኽእል። በዚ እዩ መሰረታዊ እምነትና ንመንፈስ ቅዱስ ብዝርኢ ኣብዚ መሰረት ጌርና ኢና በዓልና ክንርድኦ ዘለና። ትንሳኤ በዓል ብርሃን ንብሎ ምክንያቱ ሓዲስ ሂወትን ርክብን ምስ ኣምላኽ ብትንሳኤ ክርስቶስ ስለ ዝጀመረ። ትንሳኤ ክርስቶስ ንሞት ስዒሩ ንጸልማት ቀንጢጡ ደቂ ብርሃን ዝገበረና ፍሉይ ምስጢርን ክብርን ዘለዎ እዩ። በዓለ ጳራቅሊጦስ ክነብዕል ከለና ዘዘኻኽረና መንፈስ ቅዱስ ፍሉይ ህያብ ነቲ ክርስቶስ ዝገበረልና ዘስተምሃረና ኣብ ጉዕዞ ህይወትና ክንስዕቦን ክንሰብኮን ክሕግዘና ብፍሉይ ዝተዋህበና እዩ። በዚ ሓዲስ ኪዳን ምስ ኣምላኽ ጀሚርና ቤተ ክርስቲያን ከዓ ብዕሊ ኣብ ዓለም ተወሊዳ ተልእኮኣ ዝጀመረትሉ እዩ። ግብሪ ሃዋርያት መንፈስ ቅዱስ ኣብ ልዕሊ ሃዋርያት ከም ዝወረደ እናገለፀ ሓይሊ ኣምላኽ ምስኡ ከም ዝወረደ ኣተሓሒዙ ይነግረና። ብዝተፈላለየ ቋንቋታት ዝዛረቡ ዝነበሩ ኣብ መዓልቲ ጳራቅሊጦስ መዚኦም ዝነበሩ ነጋድያን ነቲ ሃዋርያ ጴጥሮስ ዝሰብኮ ዝነበረ ኩሎም ብሓደ ብምርድኦም ሓደ ካብቲ መግለፂ መንፈስ ቅዱስ ኣብ ቤተ ክርስትያን ከም ዝዓዩ ዘሎ ዝገልፅ ተኣምራት እዩ። ኣብ ባቢሎን ዝተፈላለየ ቋንቋ ስለዝተዛረቡ ክረዳድኡ ኣይተኸኣለን። በዚ ከዓ ሓድነት ተሳኢኑ። ኣብ መዓልቲ ጰራቅሊጦስ ግን ኩሎም በብቋንቋኦም ክሰምዕዎም ስለ ዝኽኣሉ ኣብ ሓደ ርድኢት በፂሖም። እዚ ንጹር መግለፂ ተልእኮ ናይታ ኩላዊት ቤተ ክርስትያን ዝነግር እዩ። ቤተ ክርስትያን ናይ ኩሎም ደቂ ሰብ ምንጪ ሓድነት ኮይና ነቲ ክርስቶስ ዝሃባ ተልእኮ ኣብ ሕብረተሰብ ዓለም ክትነግሮን ክትሰብኮን ከም ዘለኣ ዝሕብር እዩ። ቅዱስ ጳውሎስ ዘዘኻኽረና ኣብ ናይ ሎሚ መልእኽቱ በቲ ዘለና ተመክሮ ዘይድምሰስ ምልክት ጰራቅሊጦስ ኣብ ግንባርና ከም ዘለና ዘኪርና ብቅድስና ሂወትና ክንመርሕ ይነግረና። ንመልእኽቲ ኣምላኽ ኣብ ኩሉ ክነብፅሕ ዝተሓረና ኢና። ነተልእኮና ሂወት ዝህቦን ዝመርሖን ባዕሉ መንፈስ ቅዱስ እዩ። ስለዚ በዚ ሎሚ ኣብ ልዕሊና ዝፈስስ ዘሎ ናይ መንፈስ ቅዱስ ፀጋ ብሓቅን ብምልኡን ደቂ ኣምላኽ ምዃንና ዘይሃስስ ምልክት ተዋሂብና ኣሎ። ወላካ መውላድና ብዝፀጋ ደቂ ኣምላኽ እንትኾና ወረስቲ መንግስቲ ኣምላኽ ኢና። ኣምላኽ ብገዛእ ፍቓዱ ወረስቲ መንግስቲ ሰማይ ናይ ምዃን መሰል ሂብና። እዚ ከዓ ነቲ ሓደ ወዱ ከማና ገይሩ ምእንታና ኣብ ዕፀ መስቀል ምስ ሞት ዕርቡን ድሕነት ከፊ ኢሉ ናቱ ገይርና። ናይ ሎም ወንጌል ቀንዲ ተራ መንፈስ ቅዱስ ኣብ ሂወትና የዘኻኽረና። እዚ ከዓ ነዚ ዝስዕብ የጠቓልል። ጠበቓ ምዃን መምህር ክንፈልጦ ንዘለና ነገራት ምዝኽኻር እቲ ኣብ ተግባር ክውዕል ምስኡ ክንተሓባበር ስንድዋት ከም ዝኾና ገሊፅልና ክንኽእል ኣለና። ጠበቓና ዝኸውን እንተ ኣመናዮ ናይ ኩሉ ነገራትና ሓላፍነት እንተሃብናዮ ጥራሕ እዩ። ዝምህረና ንምኽሩ ክንሰምዕ ፈቓደኛታት እንትኾና እዩ። ዘዘኻኽረና ነቲ ክንፈልጦ ዝግባአና ክንፈልጦ ብትዕትና ብምሉእ ድሌትን ኩሉ ግዜ እንተቐረብናዮ ጥራሕ እዩ። ኦ መንፈስ ቅዱስ ኣምላኸ ይሓግዘኒ። ምክንያቱ ብዙሕ ነገራት ክንፈልጦን ክርድኦን ይፅግመኒ ኣሎ። ንሓቅን ፅድቅን ክርዳእን ኣብ ግብሪ ከውዕልን ንዓይኒ ሕልና ኣብርሃለይ ንበሎ። መንፈስ ቅዱስ ክንቅበል ከለና ኣብ ግብሪ ክነውዕሎ ዝግባአና ነገራት ኣሎ። መጀመርያ እቲ እንቕበሎ መንፈስ ቅዱስ ናይ ፍርሕን ስንባደን መንፈስ ኣይኮነን። እንታይ ደኣ ዘበራትዕን ውሉድ ኣምላኽ ዝገብረናን እዩ። በዚ ምክንያት ከዓ እቲ ኣቦ ኢልና እንፅውዓሉ መንፈስ ውሉድነት ተቐቢልና። መንፈስ ቅዱስ ዝተቐበልናዮ ፅቡቕን ነባርን ፍሬ መታን ክነፍሪ እዩ። ገላትያ 5:22 እዚ ከዓ ፍቕሪ፣ ሓጎስ፣ ሰላም፣ ትዕግስቲ፣ ልግሲ፣ ሕያውነት፣ እሙን ምዃን፣ ለውሃት፣ ርእስኻ ምግታእ እዩ። ውህበት መንፈስ ቅዱስ ዝወሃበና ንካልኦት ክንሕግዝን ምእንቲ ክነበራትዕን እዩ። ከምኡ ኣብ መንግስቲ ሓቅን ሰላምን መታን ከምመርሓና ኣብ መልኣት ህይወት ክንበፅሕ ምእንቲ እዩ። ሎሚ እምበኣር በዚ ኣምላኽ ዝገልፀልና ዘሎ ኣገራሚ ነገራት እና ኣመስገና በቲ ዘይሃስስ ቕር ኣምላኽ ፀኒዕና ምእንቲ ክነብር ንለምኖ። ኣብ መወዳእታ ርሑስ በዓል ልደት ናይታ ሓንትን ቅድስትን ካቶሊካዊት ሃዋርያዊት ቤተ ክርስትያን ኣብ ኩሉ ዓለም እንርከብ ምእመናን ርሑስ ልደት

0: መንፈስ ቅዱስ ከዓ ኩሉ ግዜ መራሒና ኮይኑ ዝነብር ይግበረና። ንቅድስቲ ቤተክርስትያን ኣዴና ንዘለዓለም ብሰላም የንብራልና። ብሩኽ በዓል ጳራቀሊጦስ ገይሩ ሰላምን ምሕረትን ኣብ መላእ ዓለምን ኣብ ልቢ ነፍሲ ወከፍናን የውርድ። ብሩኽ በዓል ንኩሉና ኣባ ንጉሴ ፍስሐ።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ትምህርቲ ብዛዕባ እቲ ኣብ 1963 ዓመተ ምህረት ዝወፀ ጉባኤያዊ ቅዋም ካልኣይ ቫቲካን ብዛዕባ ስርዓተ ኣምልኾ ዝገልጽ ሰነድ ቅዱስ ጉባኤ ዝገብርዎ ዘለዉ ኣስተንትኖ ብምቕጻል ኣገዳስነት ሊጡርግያዊ ተሓድሶን ብዛዕባ እቲ ክዕቅቦ ዘለዎ ትርጉም ዘለዎ ትውፊትን ኣጉሊሖም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብዚ ሰሙን እዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ እተኻየደ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ንስርዓተ ሊጡርግያ ምሕዳስ ቀጻሊ ዕቤት ንኽግበር ምፍቃድን ማለት ትውፊት እናዓቀበ ክንሱ ቤተ ክርስቲያን ክትዓቢ ሓደነት ክትረክብን ከምኡውን ተልኹኣ ንኽትቅጽልን ዘኽእላ እዩ ክብሉ ገሊጾም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዘካፍልዎ ዘለዉ ተኸታታሊ ትምህርተ ክርስቶስ ብምቕጻል ብዛዕባ እቲ ኣብ 1963 ዓመተ ምህረት ዝወፀ ጉባኤያዊ ቅዋም ብዛዕባ ስርዓተ ኣምልኾ ዝገልጽ ቅዱስ ጉባኤ ዘርእስቱ ሰነድ ኣስተንቲኖም። ቅዱስ ጉባኤ ኣብ ካልኣይ ጉባኤ ቫቲካን እተኣወጀ ናይ መጀመርታ ሰነድ እዩ ዝነበረ። ኣብ ስርዓተ ሊጡርግያ ድማ ኣገዳሲ ለውጥታትን ተሓድሶን ዘምጸአ ሰነድ እዩ። ንኣብነት ስርዓተ ኣምልኾ ብዝተፈላለዩ ቋንቋታት ክግበር ዘፍቀደን ምእመናን ብንጥፈት ክሳተፉ ዘተባብዕን ሰነድ እዩ። ርእሰ ሊቃነ ጳጳሳት ኣብቲ ዘካፈልዎ ኣስተምህሮ እቲ ኣብ ስርዓተ ኣምልኾ ንዘመናት ንስብከተ ወንጌል ዘንቀሳቕስ ሓይሊ እዩ ብምባል ድማ ኣጉልሑ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ። ኣብታ ማእከላዊ እግዚኣብሔር እተሰምየት ዓዋዲት መልእኽቲ በዓል ጥዑም ዝኽሪ ርእሰ ሊቃነ ጳጳሳት ፒየስ መበል 12 ከም ዝኽብሉ ጸሓፉ። ቤተ ክርስቲያን ብዘይጥርጥር ሕያው ዝኾነት ኣካል እያ። ከም ኣካል መጠን ድማ ኣብ ቅዱስ ስርዓተ ኣምልኾ ብዝምልከት እውን ትዓቢ፣ ትበስል፣ ትምዕብል፣ ትስልጥን ከምኡውን ምስቲ ግዜያዊ ድሌታትን ኩነታትን ድማ ትለማመድ። እዚ ኩሉ ግን ምልኣ ተሰረተ እምነታ ምስ እትዕቅብ ጥራይ እያ ይብሉ። ምሉእ ብምሉእ ምስ እዚ መሰረታዊ ስርዓት እዚ ብምስምማዕ ካልኣይ ጉባኤ ቫቲካን ኣብ መእተዊ ጉባኤያዊ ቅዋም ቅዱስ ጉባኤ ብፍላይ ተሓድሶን ዕቤትን ሊጡርግያ ንምክያድ ዘተኣማምን ምኽንያታት ኣፍልጦ ሂብዎ ይርከብ። እቲ ጉባኤ ንክርስትያናዊ ህይወት ምእመናን እናዓበየ ንኽኸይድ ብርታዐ ንምሃብ ምስ ግድነታት ግዜና ብዝሰማማዕ መንገዲ ምትዕርራያት ንምግባር ዘኽእል ተቋማት ኣብ መንጎ ኩሎም እቶም ብክርስቶስ ዝኣምኑ ድሕነት ከተባብዕ ዝኽእል ዝኾነ ይኹን ነገር ንምምዕባል ንመላእ ደቂ ሰብ ናብ ስድራ ቤት ቤተ ክርስቲያን ንምጽዋዕ ዝሕግዝ ዘበለ ንምድልዳል ከም ዝዓለመ እውን ይገልጽ። ኣብቲ እዋን እቲ ኣብ ታሪኽ ቤተ ክርስቲያን ንዘመናት ንኣምላኽ ዘኽበረትሉን ንህዝበ ክርስቲያን እትቕድሰሉን ዝነበረት ስርዓታት ምሕዳስ ኣድላይ ምዃኑ ሓያል ስምዒት ነበረ። ሳላ ሊጡርግያዊ ምንቅስቓሳት እቲ ጸኒሑ ብርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ እተገልጸ ኣብ መንጎ ተሓድሶ ስርዓተ ሊጡርግያን መላእ ህይወት ቤተ ክርስቲያንን ኣዝዩ ጥቡቕን ህያውን ዝኾነ ምትእስሳር ኣሎ። ቤተ ክርስቲያን ኣብ ስርዓተ ኣምልኾ ተዓይ ጥራይ ዘይኮነትስ ኣብ ስርዓተ ሊጡርግያ ገዛ ርእሳ እያ እትገልጽ። ብሊጡርግያ ትነብር፣ ብሊጡርግያ ድማ ንህይወትን ብርታዕን ትረክብ። ምእመናን ናብቲ ብቅዱስ ሊጡርግያ ኣቢሉ ዝውሃብ ሃብታም ውህበታት ጸጋ ንኽረኽቡ ንምትብባዕ እዚ ጉባኤያዊ ቅዋም ቅዱስ ጉባኤ ብኣዝዩ ውፅኢታዊ ዝኾነ ሓረግ የቕርቦ። እዚ ትርጉም ዘለዎ ትውፊት ክዕቀብ ይከኣል እዩ። እንተኾነ ግን እዚ መንገዲ ንሕጋዊ ዝኾነ ምዕባለታት ክፉት ኮይኑ ክቕጽል ኣለዎ ብምባል ሓደ መምርሒ ይህብ። ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ኣብዚ ናይ እዚ ቅዋም ኣዋጅ እዚ ነቲ ናይ ተሓድሶ ውጥናት ኣበው እዚ ጉባኤ ኣብ መንጎቲ ኣቐዲሙ ዝነበረ ዓብዪ ሊጡርግያዊ ትውፊትን ምስቲ ናይ መጻእን ዘለዎ ሚዛን ኣጸቢቖም ስለ እተረድእዎ ትውፊትን ምዕብልናን መብዛሕትኡ ግዜ ብመሰረቱ ተጻረርቲ እዮም። ይኹን እምበር ብሓቂ ክልቲኡ ሓሳባት ተመላላ እዩ። ትውፊት ህያው ዝኾነ ክውንነት እዩ። ስለዚ ድማ ንባዕሉ መሰረታዊ ምዕባለ ናይ ቀጻልነት ዘካተተ እዩ። ስለዚ እዚ ፈለግ ናይ ትውፊት ነቲ ምንጩ ብባዕሉ ብምሓዝ ናብ ወፃኢ ገጹ ዝውሕዝ እዩ ከም ምባል እዩ ዝመስል። እቲ ዋዕላ ንሕጋውነት ናይ ዚ ምዕባለ እዚ ኣብ ሓቀኛ ትውፊት እተመስረተ ምዃኑ የረጋግጽ። ኣብ ውሽጢ ሊጡርግያ እቲ ብመለኮታዊ መንገዲ እተመስረተ ዘይቀያየር ባእታታት ካብቲ ምስ ውሽጣዊ ባህሪ ስርዓተ ኣምልኾ ዘይሰማማዕ ዝኾነ ይኹን ነገር እንተተተንኪፉ ወይ ከዓ ንዓዑ ዘይበቕዑ እንተኮይኖም ምስ ግዜ ክቕየሩ ዝኽእሉ ባእታታት ይፈልዮም እዩ። ምእመናን ኣብቲ መሰረት እምነት ክርስትና ዝኾነ ምስጢር ፋሲካ ፍረ ብዘለዎ መንገዲ ምእንቲ ክሳተፉ ኣብ ዝሓለፈ ዘመናት ከምዚ ዝኣመሰለ ለውጥታት ብቐጻሊ ተገይሩ እዩ። ስለዚ ስርዓተ ኣምልኾ ቤተ ክርስቲያን ኣብ ባህርያዊ ቅርፂ ነፍሲ ወከፍ መዋእል ተመስሪቱ ጽልዋ ክገብረሎምን ክልውጦምን ዝኸኣለ። ስለዚ ሊጡርግያ ንዘመናት ዝኣክል ንስብከተ ወንጌል ዝድርኽ ሓይሊ ኮይኑ ጸኒሑሎ። ሎሚ እዚ ሓይሊ እዚ ምስቲ ሓቅን ህያውን ዝኾነ ትውፊት ካቶሊካዊት ቤተ ክርስቲያን ብቐጻሊ ክሕደስ ኣለዎ። እዚ ማለት ከዓ ንኣመንቲ ናብ ምልኣት ሓቂ ንምእታው ተባሂሉ እተዳለወ ብገላጺ ዝኾነ መንገዲ ብምስምማዕ ክሕደስ ኣለዎ። ስለዚ እዞም ኣበው ዚ ካልኣይ ጉባኤ ቫቲካን ነዚ ተሓድሶ እዚ ንሰናይ ቤተ ክርስቲያን ብሓቅን ብርግጽነትን ዝሓተቱ፣ እዚ ኣብ ዝኾነሉ እዋን ድማ ዝኾነ ይኹን ተቐባልነት ዝረኸበ ሓድሽ ኣገባብ ብገለ መንገዲ ካብቲ ድሮ ዝነበረ ኣገባብ ብተፈጥሮኣዊ መንገዲ ዝማዕበለ ክኸውን ኣለዎ ብምባል ክመሓየሽ ሓሳባቶም ዘካፈሉ። ንረብሓ መላእ ቤተ ክርስቲያን ነፍሲ ወከፍ ተሓድሶ ወትሩ ብጥንቃቐ ብስነ መለኮታውን ታሪኻውን ጉስነታውን ምርምር ክግበር ኣለዎ። በዚ መንገዲ እዚ ስልጣና ኣስተምህሮ ናይዚ ጉባኤ እዚ ኣብ መንጎ ምእመናን ምድንጋራት ክውገድ ይሓትት። ዝኾነ ይኹን ሰብ ኣብ ጉዳያት ስርዓተ ሊጡርግያ ዝኾነ ይኹን ነገር ብናይ ገዛ ርእሱ ተበግሶ ከይውስኽ፣ ከየጉድል ወይ ከይቅይር የጠንቅቕ። እቲ ኣብ ጉባኤያዊ ቅዋም ቅዱስ ጉባኤ እተላዕለ ምዕባለ ንናይ ቤተ ክርስቲያን ሕብረት ብዝኾነ ይኹን መንገዲ ኣይለማለምን እዩ። ኣብ ክንድኡስ ንምርግጋጽን ንምድንፋዕን ሓድነትን ሕብረትን እዩ ዝጽዕር። ስለዚ ንዅሎም እቶም ንስርዓታት መለኮታዊ ምስጢራት ከዳልዉ ተጸውዑ፣ ብፍላይ ከዓ እቶም ኣብ ስርዓተ ሊጡርግያ ቅድምና ዘለዎም ኣገልግሎት ዝፍጽሙ ካህናት ኣብ ቅድሚ እዚ ዕቤት እዚ ትሕትና ከርእዩን ንቤተ ክርስቲያን ልባዊ ተኣማንነት ብምግላጽ ካብ ውሽጢ ግልጽነትን ምትእምማንን ዝምንጩ ጽሑፋትን መምርሒታትን ስርዓተ ሊጡርግያ ወትሩ ከተደንፍዑ እምሕጸነኩም ኣለኹ።

0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጀካ ብሬዲዮ በፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፌርትራ ኣቢልኩም ክትከታተሎ ከምትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino@spc.vi ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ።
1: يتبارك يسوس كريستوس لاوليتور يسوس كريستوس